0: እንደምናምሽታችኋል አድማጮቻችን። ለማክሰኞ ግንቦት 25 ምሽት ያልናቸውን የቢቢሲ አማርኛ ዘገባዎች ይዘን ቀርበናል። በዛሬው ፕሮግራማችን በኦሮሚያ ክልል ምስራቅ አርሲ በታጣቂዎች በተፈጸመ ጥቃት ሰላማዊ ሰዎች መገደላቸውና ሌሎች ጉዳቶች መድረሳቸው፣
1: በሀያቶች ሁለት ሞቷል አሁን በትናንትናው አንድ ሞቶ አንድ ቆስሏል፣ ከሙስሊም ደግሞ የአገር አባት አንድ በተወሳ ሆኖ ብሎ አሁንም የተገደሉ አሉ። የእነኛ ሬሳቸው እስካሁን ተነሱ አልተቀበረም።
0: አሜሪካ በአፍሪካ ሀገራት የሚገኙ በርካታ የቪዛ ማዕከላትን ልትዘጋ መሆኑን የተመለከተና ሌሎችንም ዘገባዎች አካተናል። ስርጭታችንን በቀጥታ በፌስቡክ፣ በዩቲዩብ፣ በናይል ሳት እና በአጭር ሞገድ ላይ መከታተል ትችላላችሁ። አብራችሁን ቆዩ። አሜሪካ በአፍሪካ ሀገራት በርካታ የቪዛ ማዕከላትን ልትዘጋ ነው። የአሜሪካ መንግስት በአፍሪካ ውስጥ ቪዛ ይሰጥባቸው የነበሩትን 50 የሚሆኑ ኤምባሲዎችን በማጠፍ ወደ 20 ሊቀንስ መሆኑ ሲገለጽ፣ አዲስ አበባ የቪዛ ማዕከል ከሚባሉት አንዷ ሆና እንደምትቀጥል ተዘግቧል። የአሜሪካ የውጭ ጉዳይ ሚኒስቴር በአፍሪካ ውስጥ የውጭ ዜጎችን የቪዛ ጥያቄ በመቀበል ምላሽ የሚሰጡ የኤምባሲዎችን ቁጥር በከፍተኛ መጠን ለመቀነስ ባወጣው እቅድ መሰረት ነው የቪዛ ሂደት በተወሰኑ ቦታዎች ብቻ እንዲታይ ወሰነው። በዚህ ውሳኔ መሰረት በተለያዩ የአፍሪካ ሀገራት ውስጥ ቪዛ ይሰጡ የነበሩ ወደ 50 የሚጠጉ የአሜሪካ ኤምባሲዎችና ቆንስላዎች በሚቀጥለው ሳምንት ቁጥራቸው ወደ 20 እንደሚወርድ አሶሺየትድ ፕሬስ 3 ባለስልጣናትንና የውጭ ጉዳይ መስሪያ ቤቱን የውስጥ ማስታወሻ ጠቅሶ ዘግቧል። ይህ ውሳኔ የትራምፕ አስተዳደር በጊዜያዊ ቪዛ ወደ አሜሪካ ገብተው የሚቀሩ ሰዎችን ለመቆጣጠር ካለው ሰፊ እቅድ ጋር በተያያዘ ኤምባሲዎቹ የሚሰጧቸውን የተለያዩ አይነት ቪዛዎች ለመቆጣጠር ያለመ ነው ተብሏል። ባለፈው ሳምንት በውጭ ጉዳይ ሚኒስቴሩ የጸደቀው ውሳኔ አርብ ዕለት በስልክ በተደረገ ስብሰባ ላይ ለአሜሪካ ዲፕሎማቶች መገለጹን አንድ ምንጭ ለአሶሺየትድ ፕሬስ አረጋግጧል። በዚህ ውሳኔ መሰረት በአፍሪካ ውስጥ የቪዛ አገልግሎት የሚሰጡ በተለያዩ ሀገራት ውስጥ የሚገኙና ማዕከላት የሚባሉ 20 የአሜሪካ ኤምባሲዎች ብቻ እንደሚሆኑ ተገልጿል። ኤፒ የተመለከተው የውጭ ጉዳይ መስሪያ ቤቱ የውስጥ ማስታወሻ 20ዎቹን ቪዛ የሚሰጡ የአሜሪካ ኤምባሲዎችን የያዘ ሲሆን ከነዚህ ውስጥም አዲስ አበባ የሚገኘው የአሜሪካ ኤምባሲ ይገኝበታል። በተጨማሪም የኢትዮጵያ ተጎራባች ከሆኑት ሀገራት መካከል ጅቡቲና ኬንያ የሚገኙት ኤምባሲዎች የአሜሪካ ቪዛ የሚሰጥባቸው ናቸው። በሰኔ ወር ውስጥ ተግባራዊ እንደሚሆን በተነገረው በዚህ አሰራር ወደ አሜሪካ ለመግባት የቪዛ ጥያቄ የሚያቀርቡ አፍሪካውያን በአገራቸው ውስጥ ቪዛው የማይሰጥ ከሆነ በአቅራቢያቸው ወደሚገኝ ሀገር በመሄድ ጥያቄያቸውን ማቅረብ ይኖርባቸዋል። ይህ አሰራር ፕሬዝዳንት ትራምፕ ወደ ስልጣን ከመጡ በኋላ በተለያዩ የአፍሪካ ሀገራት ዜጎች የቪዛ ጥያቄ ላይ ከጣሏቸው ግዴታዎች ጋር ተደማምሮ የአሜሪካ ቪዛ ማግኘትን አስቸጋሪ እንደሚያደርገው እየተነገረ ነው። የአንዳንድ ሀገራት ዜጎች ቪዛ እንዳይሰጣቸው መገደብ፣ የቪዛ ቆይታ ጊዜን ማሳጠር፣ እንዲሁም ቪዛ ለማግኘት ከፍተኛ ገንዘብ ማስያዝ ከዚህ ቀደም በፕሬዝደንቱ ውሳኔ ተግባራዊ የተደረጉ አሰራሮች ናቸው። የፕሬዝደንት ትራምፕ አስተዳደር በቪዛ አሰጣጥ ላይ ጥብቅ ቁጥጥር ከማድረጉ በተጨማሪ በአፍሪካና በሌሎች ሀገራት ውስጥ የሚገኙ የኤምባሲና የቆንስላዎችን መጠን እንዲሁም የዲፕሎማቶችን ቁጥር ካለፈው ዓመት ጀምሮ መቀነሱ ይታወሳል። በምስራቅ አርሲ ዞን ሁለት ወረዳዎች እሁድና ሰኞ ዕለት በተፈጸሙ ጥቃቶች 13 ሰዎች መገደላቸውንና አንድ ቤተክርስቲያን መቃጠሉን ነዋሪዎችና የአካባቢው ኦርቶዶክስ ቤተክርስቲያን ሀገረ ስብከት ምንጮች ለቢቢሲ ተናገሩ። አብዛኛው ግድያ የተፈጸመው በዞኑ አሰቆ ወረዳ ውስጥ መሆኑን እማኞች ገልጸዋል። ቢቢሲ ያነጋገራቸውና በአካባቢው የቤተክርስቲያን አገልጋይ የሆኑ ግለሰብ በጥቃቱ ሚኒሻ የነበረው ወንድማቸው መገደሉን ገልጸው የ101 ዓመት እድሜ ያለው ጠለታ ገብርኤል ቤተክርስቲያን ከታቦተ ሕግ ውጪ ሙሉ በሙሉ እንደወደመ ስለ ጥቃቱ ሲያብራሩ ተናግረዋል። የግለሰቡን ስም ለደህንነታቸው ስንል ያልጠቀስን ሲሆን ድምጻቸውንም ቀይረናል።
1: ለአድማ በታኞች እዛ ተመድቦ ያሉ እነኛ ሶስት የሞታለ በ23 ሁለት ሞተዋል አሁን በትናንትናው አንድ ሞቶ አንድ ቆስላለ፣ ከሙስሊም ደግሞ የአገር አባት አንድ በተወሳ ሆኖ ብሎ አሁንም የተገደሉ አሉ። የእነኛ ሬሳቸው እስካሁን ተነስቶ አልተቀበረ። በትናንትናው ቀን እና ደግሞ የተፈጸመ እነኛ ሶስቱ አንድ ጉድጓድ፣ እነኚህ ደግሞ እነሱ አልተቀበሩም። እስካሁን ሬሳቸውም አልተነሱ።
2: ለምንድን ነው ያልተቀበሩት?
1: በቃ ጦሩ ጠላት አሸነፈና ማንሳትም አልቻልን። እነኛ አሁን ህይወታቸው ያለፈው ትናንት ነው የተገደሉ።
2: ስለዚህ አስክሬን ለማንሳትም እምቢ ይላሉ ማለት ነው እነዚህ አጥቂዎቹ?
1: አዎ እንዴ ለብን እኛም ታውን ሸሸን ሸሽተን ወደ ጎረቤት ደብረ ወደረቻ ተሻገርን ያው ማታ ሻግሩ አንጻች
2: አባት ሀዘን ላይ እንደሆነ አቃለው ግን እንደው እነዚህ አጥቂዎች ማናቸው ምንድነው እየሆነ ያለው እንደው አጥርተው ቢነግሩን እንዴት ደስ ይለናል
1: ሻኔ ነው የሚያጃቸው ፈጣኑን የሚያጣጣለው ሻኔ ነው
2: ሻኔ እንደሆነ እናንተ እንዴት ነው የምትለዩት በምንድነው የምታቆጥ
1: እንዴ በስናይበር አልመድረስ አላችሁ ስንጠቆታቸው ነው ቆየ ነው ለቀኑ 6 ሰዓት ድረስ ቀዳሚው ሁለት ግንቦት 23 ከጠዋቱ 11 ሰዓት ተኩስ የተጋጠመን ቀን 6 ሰዓት ሲልኛ ተሸነፈ ሸሸን
2: ታጥቀው ነው የመጡት ምን ያህል ይሆናሉ
1: ታጥቀው እንዴ ብዛታቸው ይሄ ነው ማለት አይቻለም ብዛታቸው እንዴ ቢያንስ ከሁለት ሺህ እናም
2: ምን ላይ ነው ጥቃት የጀመሩት መጀመሪያ
1: በመጀመሪያ በቤተክርስቲያኑ ጋርና ከተማው ላይ ነው የመጡት።
2: የትኛዋን ቤተክርስቲያን?
1: ጸሎታ ቅዱስ ገብርኤል የሚባለው ጸሎታ ቅዱስ ገብርኤል።
2: ጸሎታ ቅዱስ ገብርኤል። ለምን እንደው ቤተክርስቲያኗ ላይ ኢላማ ያደረጉት?
1: አይወዱማ ስለማይወዱ ነው ቤተክርስቲያን። ኦርቶዶክስ ተከታዮችን ነው የጎዳው።
2: ይሄ ነገር የሃይማኖት ነው የብሔር ነው ምንድነው ወይ በፖለቲካ ፍላጎት ነው ምን ይመስልዎታል በርሶ ግምገማ?
1: እሱማ የብሔር ጦር እንዲነሳ ነው አካሂዳቸው የሚፈልጉት መሳሪያ ያዘን ክርስቲያንና ሚሊሻ ሙስሊሙም ሆኖ ታጣቂ ሚሊሻ የሆነን አይወዱም ያው ታገኙ ይገላሉ በእጅ ተያዙም ያርዳሉ በቅቤ ነው የሚያርዱት ወደ 6 ዓመታችን ነው እንድንታደለ
2: እነዚህ ታጣቂዎች የወታደር ልብስ አላቸው ወይ ዩኒፎርም አላቸው ወይ
1: ቡሪ ነው እንደ መከላከያ ነው ልብሳቸው ትጥቃቸውም እንደዛ ነው የሚኒሻውም አርጓዴውን የልጁ የፖሊስ ልብስ ምናባ ከባይነት ነው ሶስት አይነት ልብስ አለ
2: ምንድን ነው የሚፈልጉት ግን ምንድን ነው ጥያቄያቸው ምን እንድትሆኑ ነው ውጡልን ነው ምንድን ነው የሚፈልጉት
1: ታጣኛ ምን እንደሚሉንም እኮ ግራ ነው የገባን ምን የሚሉት የሚጠይቁት ያጠፋነው ነገር እንዳለ አስታርቁን ብለን ወረዳ ሁሉ ጠይቀናል እርቅ አይፈልጉም እኛ እንደማጥፋት
2: ቤተክርስቲያኑን አቃጠሉት
1: ትናንት የተቃጠለ እስካሁን ይነጋል
2: ጉዳቱ ምን ያህል ነው
1: አረ ጠፍቷል የለም እስካሁን ይነጋል እኮ ማጥፋትም አይቻል መሄድም አይቻል ጠላት በዛል ስላለ ይነጋል ጠላት ነው አሁንም የተቆጣጠረን ቦታ 102 ዓመቱ ነው በ1817 አመተምረን
2: መከላከያ ወይ ሌላ ኃይል አልገባላችሁም እስካሁን አልደረሰም
1: ገና አሁን መጥቶ ወደ ዳለ በደጋው ክፍል ታስኮር ዳ መጥቶ ወደ 40 ለሚሉት ከተማ ላይ ደርሷል ይሉናል እዛ አልደረሰም ገና
2: በወቅቱ ቅዳሴ ላይ ሙሉ ምእመን ነበር ወይ ቤተክርስቲያን ምን ያህል ሰው ነበር እንደው
1: አይደለም አስቀዳሽ ገና አልመጣም የተዝተ ችግሩ አንጻር ወደ አስራ ሁለት ሰዓት ተኩል ምናምን ነው ቅዳሴ የሚቀደሰው አነጋብ አርገን ነው የምንቀድሰው ከችግሩ አንጻር ነው እንግዲህ የሚደረገው ያው ከታቦተ ህጉ በስተቀር ያለ ንብረት በሞላ ያው ወደመ ተቃጠለ ያው ተዘረፈ
2: ታቦተ ህጉ እንዴት ሊድን ቻለ እናንተ ደርሳችሁ ነው
1: አዎ በወቅቱ እዛ ጋ ያለው ሚኒሻና እኛ እዛ ያለ ነው ካህናቶች ተኩቶ ዘነስቶ ተያይዘን የማይሆንልን ሲሆን ካህናቶች አወጡትና ይዘው ተሸሹ
0: ያሰቆ ወረዳ ነዋሪ የነበሩና ባለፈው ህዳር ወር 12 ዓመት ሴት ልጃቸውና ሌሎች የቅርብ ዘመዶቻቸው መገደላቸውን ተከትሎ ከነቤተሰባቸው ሸሽተው በአዳማ እንደሚገኙ የገለጹና ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁን ግለሰብ ደግሞ ባለፉት ቀናት በተፈጸመው ጥቃት ስለደረሰባቸው ጉዳት እንዲህ ተናግረዋል።
3: ከዚህ ቀደም ልጆች ገለውብኝ መጥቼ ወደ አዳማ ነው ያለሁት በዛ ከፍል በክልክ ነው የተረዳሁት ያለውን ችግር ቀደም ሲልም የኦነግ ሸኔ በአሰቆ ወረዳ ላይ በአራቱ ቀበሌ ላይ በግማሽ ሸኔ ያስተዳደራል ሸኔ ነው ጥቃቱ ከተጀመረ ከአምስት ዓመት በላይ ነው መከላከያ ይቆምልን ቋሚ መከላከያ ይቆምልን ብለን በምንጮህ ጊዜ መከላከያ የለም ራስህ መጠበቅ አለብኝ ነው ተራችን ግብርና እንጂ የወታደራዊ ስልጠና የለም ሁላችንም ቤተለቀ ነው የኔ ራስ ቤት አሁን ሶስት መኖሪያ ቤት አንድ ገጠር ከተማ ላይ ነበር ተቃጠለ ሶስት ጊዜ ቤት ተቃጥሏል አሁን ቤት ባዶን ቁጭ አለ ቤት የኔም አሁን ቤት ተቃጠለው ለቀኑ ከወጣን ስንት ጊዜያችን ነው ያ ባዶ ቤት ነው ተቃጥሎ ያለቀው በአብዛኛ ሰው ለቆ ፈርቶ ወደ ጎረቤት ሀገር ሸሽቶ ሙያተኛ የሚሰራበት እንኳን የለም እዛ እየተሰራ እየተኖረ እንጂ ምንም ነገር የለም ሰው ወደ እግዚአብሔር እየጦርን ነው ወደ መንግስትም እየጦርን ነው እንግዲህ በጸሎታቸው እስቲ
0: ቤተሰቦትስ እንደው አሁን እርሶ ከባለቤቶት ጋር ነዎት አዳማ ያሉት
3: ከባለቤቴ ጋር ነኝ እዚህ እሷ ታማብኝ እያስታመምኩ ነው ያለሁት በድንጋጤ ልጆች ያስታመት ሴት ልጅ ሰንበት ተማሪ ነበረች ሷም ስትሞትብኝ የወንድሜም ልጅ ነበረ፣ ዲያቆን ነው፣ ሰባኪ ነበር፣ አስራ ሁለተኛ ክፍል ነጥባቶ፣ እሱም የጎረቤትም ልጅ በአንድ ቦታ ላይ ውድማ ሲወቁ ነው የፈጫቸው። ሬሳችንን እንደ ንፎ አንስተን ቀበርን። ሸሸን ከዛ ቦታ ምንናስክ ህዳር አንድ ቀን በዘን ሁለት ሺ 2018 ህዳር አንድ ቀን እዛ እና ሸሸን ከዛ ወደዚህ ያው እንዲሁ በየሰው ቤትን ሰው ላይ ተቀጥሬ ነው አሁን ስሚገበኝነት ተቀጥሬ እየተመስገን ዘን ቤት እንዲሁ በለእግዚአብሔር ያለ ሰጥቶኝ እዛች ጋር ቁጭ ብዬ እሷን እያስታመንኩ ማያተኛ እየሰራሁን እያበላህና ልጆችን እየለመንኩ አንዳንድ ቦታ ላይ ሰጥቼ እነዛም ሰው ቤት እየሰሩ ነው ያሉት። ልጆች ምንም ነገር የለም። እሷን እየ ነው እያስታመንኳል።
0: ስንት ልጆች አሉት?
3: ስምንት ነበር፣ አንዷ ተቀነሰች።
0: ጥቃቱ ከተፈጸመባቸው ስፍራዎች አንዱ በሆነው በምስራቅ አርሲ ሽርካ ወረዳ ግንቦት 23 2018 ምሽት በአንድ ቤት ይኖሩ የነበሩ ሁለት የእህትማማች ልጆች በጥቃት አድራሾቹ ከተወሰዱ በኋላ ተገድለው መገኘታቸውን ስማቸው እንዳይገለጽ የጠየቁ የአካባቢው ነዋሪ ተናግረዋል። ጥቃቱ የተፈጸመበት የአርሲና ሶማሌ ክልል ጅግጅጋ ሀገረ ስብከት ሊቀ ጳጳስ የሆኑት ብፁዕ አቡነ ኤልሳ ባወጡት መግለጫም በምስራቅ አርሲ አገረ ስብከት 13 ኦርቶዶክሳውያን መገደላቸውን፣ ከ280 በላይ ምእመናን መፈናቀላቸውንና የ101 ዓመት ቤተ ክርስቲያን መቃጠሉን አመልክተዋል። የምስራቅ አርሲ ሀገረ ስብከት ስራ አስኪያጅ የአጥቂዎቹን ማንነትም ሆነ የጉዳቱን መጠን ለማወቅ ማጣራት ይሻል ሲሉ ለቢቢሲ ተናግረዋል።
4: በምርጫው ነው ብለን አንለም፣ በእምነት ነው ብለን አንለም፣ ልዩ ቡድን ነው፣ ሌላ ሰው ነው፣ ቁጭ መጠንም አንልም። ግን እሱ በስንት አካባቢ አብረው መኖሩ ሰው ተቃሉ የሚል ኢንፎርሜሽን ያለው ኢንፎርሜሽን፣ ይህንን ደግሞ ተጣርቶ ይመጣል በቅርብ ጊዜዎች ብዬ ነው የምገምተው።
0: የአርሲ ዞን ኮሚኒኬሽን መምሪያ ኃላፊ አቶ ሶሪ ወጊ ለቢቢሲ አፋን ኦሮሞ በሰጡት አስተያየት በዞኑ በታጣቂዎች ፈጽሟል ስለተባለው ጥቃት መረጃ እንደሌላቸውና እንደሚያጣሩ ተናግረዋል። የሁንቁሎ ዋቤ ወረዳ አስተዳዳሪ ሐሰን መሐመድም እንዲሁ ስለ ጉዳዩ ምንም መረጃ እንደሌላቸው ገልጸዋል። ስለ ጉዳዩ መረጃ ለመጠየቅ የእጅ ስልካቸው ላይ የደወልንላቸው የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛና የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ አራርሳ መርዳሳ ስልክ ባለማንሳታቸው አስተያየታቸውን ማካተት አልቻልንም። የኦሮሞ ነጻነት ሰራዊት ቃል አቀባይ አቶ ጅሬኛ አያናም ላቀረብንላቸው ጥያቄ ዘገባው እስከተጠናቀረበት ሰዓት ምላሽ አልሰጡም።
5: አድማጮቻችን ከቢቢሲ አማርኛ ጋር ናችሁ። አሁን ደግሞ ወደ አጫጭር ዜናዎቹ አልፋለሁ። ፕሬዝደንት ሩቶ በአሜሪካ ይቋቋማል የተባለውን የኢቦላ ሕክምና ማዕከል ሲደግፉ ፍርድ ቤት እግዱን አራዘመ። የኬንያው ፕሬዝደንት ዊሊያም ሩቶ ተቃውሞ የገጠመውን የኢቦላ ተጠርጣሪዎችን ለመለየት የሚያስችል ማዕከል ለማቋቋም ከአሜሪካ ጋር የተደረሰውን ስምምነት ቢደግፉም የሀገራቸው ፍርድ ቤት ግን በማዕከሉ ላይ የጣለውን እገዳ አራዝሟል። ሩሲያ በዩክሬን ከተሞች በፈጸመችው ጥቃት ቢያንስ 16 ሰዎች ተገደሉ። ሩሲያ በዩክሬን ዋና ከተሞች ባደረሰችው ጥቃት በትንሹ 16 ሰዎች እንደተገደሉና ብዙዎች እንደቆሰሉ ተገልጿል። ኢራን የጦር ሰራዊቷ ከጦርነቱ በኋላ የበለጠ መጠናከሩን ስትገልጽ፣ የእስራኤሉ ጠቅላይ ሚኒስትር ደግሞ የኢራን መንግስት ክፉኛ ተዳክሞ ሊወድቅ መቃረቡን ተናግረዋል። የኢራን ሰራዊት የተኩስ አቁም በተደረገበት ጊዜ በሁሉም መስክ ለውጊያ ዝግጁ የሚያደርጉ ስራዎችን ሲያከናውን መቆየቱን የአብዮታዊ ዘብ ቃል አቀባይ ገልጸዋል። ኔታንያሁ በበኩላቸው የኢራን መንግስት መሰረቱ መናጋቱንና መውደቁ የማይቀር መሆኑን በኤክስ ገጻቸው ላይ ጽፈዋል። የተባበሩት መንግስታት የጸጥታው ምክር ቤት በእስራኤልና እስራኤል የሊባኖስን ጥንታዊ አምባ ቢውፎርትን በቁጥጥር ስር ማዋሏን በተመለከተ ትናንት አስቸኳይ ውይይት አካሄደ። በተያያዘ ሄዝቦላ በእስራኤል ላይ ጥቃት ማድረሱን ለማቆም መስማማቱን ሊባኖስ ገልጻለች። እስራኤልም ባጸፋው በሊባኖስ መዲና ቤይሩት ጥቃት ላለመፈጸም መስማማቷ ተገልጿል። ዜናዎቻችን እነዚህ ናቸው። ኢራን ከተነገረው በላይ በአሜሪካ ወታደራዊ ተቋማት ላይ ከፍተኛ ጉዳት ማድረሷን ቢቢሲ አረጋገጠ። ተከታዩን ዘገባ እንከታተል።
6: ቢቢሲ ቬሪፋይ ተነተናቸውን የሳተላይት ምስሎችና ቪዲዮዎች መሰረት አድርጎ ቢቢሲ ይፋ ያደረገው መረጃ ኢራን በአሜሪካ ላይ ጠንካራ ጡጫ እንዳሳረፈች አጋልጧል። ኢራን የአሜሪካና የእስራኤል ጥቃቶችን ለመበቀል ባለፉት 3 ወራት በኢራቅና በሊባኖስ ያሉትን ጨምሮ በመካከለኛው ምስራቅ አገራት ውስጥ የሚገኙ የአሜሪካ ጦር ሰፈሮችና የጋራ ወታደራዊ ተቋማትን ኢላማ ስታደርግ ነበር። በእነዚህ ጥቃቶቿ ዘመናዊ ዘመናዊ የአየር መከላከያ ስርዓቶችን በአየር ላይ ነዳጅ የሚሞሉ አውሮፕላኖችንና ራዳሮችን በመምታት በሚሊዮኖች የሚቆጠር ዶላር ውድመት አድርሳለች። የአሜሪካ የመከላከያ መስሪያ ቤት በመጻሩ ፔንታገን ኤፒክ ፊዩሪ ባለው ዘመቻ በኢራን ውስጥ ከ13000 በላይ ኢላማዎች መምታቱን ገልጿል። ይሁንና ፔንታገን የተመቱበትን ኢላማዎች ከመግለጽ ተቆጥቧል። ለአሜሪካ ዋነኛ የሳተላይት ምስሎች አቅራቢ የሆነው ፕላኔት የተባለው ተቋም የኢራንና በአብዛኛው የመካከለኛው ምስራቅ አካባቢዎችን የሚያሳዩ ምስሎችን ላልተወሰነ ጊዜ ላለማቅረብ ገደብ አስቀምጧል። ይህንንም በማድረግ ለቢቢሲ የግጭቱን የሳተላይት ትንተና ለመገደብ ጥረት አድርጓል። ኩባንያው ምስሎቹ በተቀናቃኝ ኃይሎች የአሜሪካ አጋሮችና የኔቶ አባላትን እንዲሁም ሲቪሎችን ኢላማ ለማድረግ ጥቅም ላይ እንዳይውል በሚል ነው የእግዳውን ትክክለኛነት የደገፈው። ቢቢሲ ቬሪፋይ በበኩሉ በኢራን ጥቃቶች ምክንያት በአሜሪካ ተቋማት ላይ የደረሱትን ጉዳቶች ለመተንተን ከሌሎች ዓለም አቀፍ የሳተላይት ምስል አቅራቢዎች የተገኙ ምስሎችን እንዲሁም ከፕላኔት ደግሞ ቆየት ያሉ ማነጻጸሪያ ምስሎችን ተጠቅሞ በኢራን ላይ ጉዳት የደረሰባቸው ወታደራዊ ተቋማት የሚገኙት በሳውዲ አረቢያ፣ በኤምሬትስ፣ በካታር፣ በኩዌት፣ በኢራቅ፣ በዮርዳኖስ፣ በባህሪንና በኦማን ነው። የጥቃት ኢላማ የሆኑት ማዕከላት ትክክለኛው አሃዝ ከፍተኛ ሊሆን የሚችል ቢሆንም አንዳንድ ተንታኞች ቁጥሩን እስከ 28 ያደርሱታል። ጉዳት ከደረሰባቸው ውድ ወታደራዊ መሳሪያዎች መካከል በአረብ ኤምሬትስ ውስጥ በሚገኙት አልሩዋይትስና አልሳድር አየር ኃይል ሰፈሮች ውስጥ እንዲሁም ዮርዳኖስ በሚገኘው ሙዋፋክ ሳልቲ አየር ኃይል ሰፈር ውስጥ የነበሩ እጅግ ዘመናዊ ጸረ ባሊስቲክ ሚሳኤል መከላከያ መሳሪያዎች ይገኙበታል። አሜሪካ በዓለም ዙሪያ በሚገኙ የጦር ሰፈሮች ውስጥ የተተከሉ 8 ታድ የሚባሉ የሚሳኤል መከላከያዎች ሲኖሯት እያንዳንዳቸውን ለማምረት 1 ቢሊዮን ዶላር ያስወጣታል። እነዚህ የጸረ ሚሳኤል መከላከያዎች እያንዳንዳቸው 100 የሚሆኑ ታደሮች ባለው ቡድን የሚንቀሳቀሱ ናቸው። በአንድ ዙር የሚተኩሷቸው ጸረ ሚሳኤሎች 12.7 ሚሊዮን ዶላር ያስወጣሉ። የአይርላንድ ጦር ኃይሎች የቀድሞ አዛዥ ምክትል አድሚራል ማርክ ሜሌት ለቢቢሲ ቬሪፋይ እንደተናገሩት የሚሳኤል ጥቃት መከላከያዎቹ እጅግ ውስብስብ የሆነ ቀጠናዊ መከላከያ ስርዓት አካል በመሆናቸው በፍጥነት ወይም በቀላሉ ሊተኩ አይችሉም ብለዋል። ይህም በአሜሪካ ላይ የደረሰው ጉዳት ምን ያህል ከፍተኛ እንደሆነ የሚያሳብቅ ነው። የኢራን ጥቃቶች በሳውዲ አረቢያ በሚገኘው የሉል ሱልጣን አየር ኃይል ሰፈር ውስጥ በሚገኙ የር ላይ ነዳጅ በሚሞሉና የቅኝት አውሮፕላኖች ላይ ከፍተኛ ጉዳት ማድረሳቸውን የሳተላይት ምስሎች ይጠቁማሉ። ውድመት የደረሰበት አንደኛው አውሮፕላን E3 Sentry የተባለ የቅኝት አውሮፕላን መሆኑን በተንታኞች ተለይቷል። ይህንን ወታደራዊ አውሮፕላን ለመተካት እስከ 700 ሚሊዮን ዶላር ሊያስወጣ እንደሚችል የአሜሪካ መገናኛ ብዙሃን ዘግበዋል። የኢራን ጥቃት በሌሎች ቦታዎችም የሚገኙ ወታደራዊ ተቋማትን ኢላማ አድርጓል። በኩዌት ውስጥ የሚገኙት የአልሳሌም አየር ኃይል ሰፈር እንዲሁም ካምፕ አርፊጃን ጥቃት ተፈጽሞባቸዋል። በጦርነት ወቅት በተደጋጋሚ ጥቃት በተፈጸመበት በአንደኛው ጦር ሰፈር ውስጥ የሚገኙ የነዳጅ ማከማቻዎች፣ የአውሮፕላን መጠለያዎችና የወታደሮች መኖሪያዎች መውደማቸውን ከሳተላይት ምስሎች ለመረዳት ተችሏል። በተጨማሪም ካምፕ አሪፍጃን በተባለው ወታደራዊ ሰፈር ውስጥ በሚገኝ የሳተላይት ግንኙነት መሳሪያ ላይ ከፍተኛ ውድመት መድረሱን የመከላከያ ደህንነት መረጃ ኩባንያ የሆነው የንስ ያገኘው መረጃ አሳይቷል። ጦርነቱ ከተጀመረበት የካቲት ወር አንስቶ F-15 እና F-35 ተዋጊ ጀቶችን፣ 24 MQ-9 ሪፐር ድሮኖችን እንዲሁም A-10 አጥቂ አውሮፕላን ጨምሮ ቢያንስ 42 አውሮፕላኖች ወድመዋል ወይም ተጎድተዋል። የአሜሪካ ጦር ሰራዊት ከሚጠቀምባቸው ውድ የጦር መሳሪያዎች ጋር ሲነጻጸር ኢራን በመካከለኛው ምስራቅ በሚገኙ ኢላማዎች ላይ በፈጸመችው ጥቃት ርካሽና በቀላሉ የሚተኩ ድሮኖችን እንደተጠቀመች ተዘግቧል። የኢራን ጠቅላይ መሪ ሙጅታብ ኻሚኒ የቀጠናው መሪትና አገራት ከዚህ በኋላ ለአሜሪካ ጦር ሰፈሮች መጠለያ ሆነው አያገለግሉም በማለት በአሜሪካ ጥቅሞች ላይ ጥቃት ማድረሳቸውን እንደሚቀጥሉ ዝተዋል።
5: አድማጮቻችን ስትከታተሉ የነበረው ቢቢሲ አማርኛን ነበር። አብራችሁን ስለቆያችሁና መሰግናለን። የዛሬውን በዚያ በቃን። ነገ በሌሎች ዘገባዎች እንገናኛለን። ጤና ይስጥልን።

0: በቃ ሞራሊ ቀውስ አንም ዛዓማይ ከም ሰበይ ሐንጸጠር ክድሪ አፍስነ ጥበብ ኢለ ከም ትዝልለውን ሕብረተሰብ ታይ ባህል ኣመናውን ብቻ ዝዕግብ ዋላ ይምፅእ ግን ብዛዓማይ ግን ክሰርሕ ኣለኹ ኢለ ዝሓስብ እየ
1: ተስፋ በሊዐ ትምኒ ትጎስዕ ናብራ ኮቪድ ምስሓየለ ዘበን ኣብ ክኒ ስጋ ተቐይሩ ጎመን
0: ኣውላምት መዓልቲ እንታይ ዝበሃል ሰሪሕ ነ ከምዚ ይሕባእ ኣለኹ ንሮ ዝኸበሮ ብፍላይ ሓደ ንሮ ኮይኑ ይሕባእ ኣለኹ ዝብል ዝኾነ ሓንቲ ሰሪሕ ነይረ ብሕሪ ካሕሮ ደ መንገዲ ኸም ጎይ ሞት ሽዑ ብፍላይ መጀመርያ ግዜ ሽዑ ሳልኻስ ምስሰበይተይ ዓሪቐ ምስሰበይተይ ኒ ኣነ ካብ ጉራእትኒ ቴንኪዩ ቴንኪዩ ባህተ ሓወይ ምስሰበይተይ ሳልኻት ዓሪቐ ይልዋ እዛ ይሕባእ ትብልሲ ሽዑ መዓልቲ ወጣ መን መይ ነበረ ነገዘ ካብኡ ተባኣይስና ገለገለ ብሰንኪ ንብረሲ ተባኣይስና ኢግነርቀኒና ኢሉ ካብ ቪድዮን ሳምሰራ ኮ ክርክርላ ስሒራ ተዓሪቕና በቃ ስጋ ንፀናን ግን ፍትሒና ውዒልና እዚ ካብኡ ደስ ኢሉ ኦኬ ካብ ሽታይ ተረድየ ስለዚ ሕብረተሰብ ትዘሎ እንት ምቕራብ ዝፅቡቕ ባል ተቕባልነታ ደስ ኢሉ ኣሎ ሓደሓደ ይእሩ ምክኦም ሓደሓደ ካባት ከዓ ብውሽጢ ዘየል ነገር ዓረብ ነገር ነራ ብውሽጢ ፅሒፉለይ ኣርማ ኢልኒ ካብ ቪድዮ ኣውሪደያ ና ማሓበራ ትምፅን ከለካ ዕጥቅኻታይ ክኮኒዎ ተስፋ ኮኒዎ ዕጥቅኻ እዚ ተኣምነለካ ክወፅሒልካ ትውገሰለካ ክብ ደሊ ማን መንእሰይ ማለት እዩ ዋ ይኹን ወዲ ነገር ካብኣይ ድማ ኮንተንት ሒዝካ ክትመፅእ ኣለካ ኣነ መጀመርያ ብግጥምን ናትሒ ብኮሚዲ ብግጥሚ ብክልቲ መፅእ ብክልቲ መጣክሉ ምክንያቱ ዝሕታ እዩ ሓደ ዝዋስእ ሰብ ይነበርኖ ዙርያ ኣብቲ ዩኒቨርስቲ ነበርኩ ስለዚ ብተረተት ንዓኹም ስለዚ ከፊል ሓሲር ስለዚ ኮንተንት እዛ ብምንታይ ሙድ መፅእ በዛ ናይ ባህታካታምፅላ ካሜራ መቕት ሕልፍ ይኸይድ ማለት እዩ ወይ ግጥም ገጢም ወይ ተዋሲ ይኸይድ ድሕሪ ካብታይ ገረ ግን ብክልቲ ብኮሚዲን ብግጥምን ተሓዝኮ መፅእ ና ምክለኹም ቴንኪዩ ክለኩም ይደሊ ያው ሓሳብኩም ናይ ሓሳብ ድጋፍኩም ኣይፈለየ ምክንያቱ ብዙሓት ምሁራን ብዙሓት በዙ ሞያ ዝሓለፍኩም ኣለኹም ስለዚ ንስኹም ድጋፍኩም ኣይፈለየኒ ንኩላኹም ቴንኪዩ ክለኩም ይደሊ ከመስገደሊ ብፍላይ ካንዓኹም ቢቢሲ ትግርኛውን
2: ዝኸበርኩም ተኸታተልትና ናይ ሎሚ መደባትና ኣብ ዘዛዚምና ኣለና ምሳኹም ዘምሰኹ ኣዚ ብርሃነ መስ ኣወሃሃዲት መደብ ነፃነት ደበሳይ ምስተረኛ ቴክኒሽን ደቢስ ማስዋሩ ብምዃኒና ብሩክ ለይቲ